0: አሎ
1: አሎ ቼሪ
0: ካልፈት ነው አንኬት
1: ስ ፕሮብለም ማካ
0: አ አ ቱ ዋን ኤክሰርሳይዝ አ ዲ ቼክ
1: ቲ ኩፒ ኤ ኖ ሳይ ኦኬ አ